ኒያንደነጾትላ አካሽዋኒ ድሊ ከና ሂንዲ እንግሊዝ ደኖርቲ ኸበር ፕሮጀክት ላስ ቢንተስ ትርጋትነ ምነት ንሽሽ ነኻ ዲዮኒ ምንገቺ ድን ፕሮጀክት ፒ ፕሮግራም ኩኒ ሲርቦ